ሰላም ለኪ ማርያም ድንግል ንጽሕት ሰላም ለኪ ማርያም ድንግል ንጽሕት ሰላም ለኪ ማርያም ድንግል ንጽሕት ያችን እርግብ ያችን ወላላ ፍጥረት በሰላምታ እስኪን ወዙዛት ጌት ያምላክ እናት የሰማይ የምድር ፈጣሪ የእርሷ አዝማሪ እዝራና ዳዊት በባህሪ ቃል ኪዳኗ የማይፈርስባት ነዋሪ እልፍ አላፍ መላእክት አሏት ነባሪ ያገልግሉሽ ብሎ የሰጣት ፈጣሪ